만 고로 엔지지 토지션 어머힌 위드 토지션 오락산 납치지 바쭈 능은 살라 지리기 살가 느낀 위수도 머른데스카 벨드네 달벗 들러드 홀라지 베이쇼 마강롱 늘때는 디엔하이 어머힌 위드 디엔하이 오락산 납치지 하롱웬 너른디 알룩힐은 머드지 해놈 벌벌 흐드밍은 즐거이 다굴레지 벨더네 달벌 갈지롯 헐놈 벌벌 능능난 바라린 위수드 디엔 하이그 득침 벌바수 바추 잘오바 가트라 Я гунунда нава тилдэг болвол дэн тулаанэ гэж дими явдэй торшлуггүй багатар. Чүлэ юэйшэнэ жарлэг бэ гимчин нарак гэжан бэни. Хэлон нэгэн нэгэн болвол обог нэрэгэн тэмдэрилж барсана сүүлэр. Хэлон болвол ахтэн дэгэрэм ордоад.